የማልቀስ የመሳቅ የማስለቀስ የመታነስ የማውራት ድንጋይ መሰብሰብ ድንጋይ የማቀን የማራቅ የመለመን የማጥፋት የማስቀመጥ የማጥፋት የመቅደድ የመስፋት ዝም ማለት የማውራት